0: ፊኒ ማዛ
1: ደም መግነስተኒ ሄምበር ሜርባሁርገ አልማርሆ መሐመድ እስማኤል ዲዲ ሊው ባፋባ ሪቲ አሰርበደ ባሃከ ገልዶን ፍራወር ኤናክ በልዲውን ተሆጋ ነመከ በየኑ ኮረባፋኒ ዶንቶ ካላ ሜባክቲ በፈና ዳንናያዲኒ ሃዳል ኮልዶፈሲ ቻምፓገ መሐመድ ዓደም ለሚያ በፈና ባራ ኡፋበሪ ባጀሪ ዶሃከ ደም ወክበላ ወሰላሙ አለይኩም ወራህመቱላሂ ወበረካቱ